Urban Jazz in Ephesus School. በዚህ ዓለም መፈጠሬን አማረርኩኝ እምባዬ ፈሶ አልፎልኛል ያንቺ እምባ ግን ይቀጥላል